ለማይ ጅቀፍ ውትአርድ ለዝፉፍ ቃዩ ለማይ ለምነ ነሃር ጀቅፉ እትአርድ ደም እግል ዓቅብልቱ አሰሮ ሙሳ እግር ረቢ ወሞላዬ ምን ገብርካ እንታዓፌ አነ እትቃዳሚቼ ኩሉ ረእሱ በዓል ንሳ ለአደሜዕ ይጸንሐኮ ወሐቆየ ገብርከት ሃጌካ ይገበኮ አነ በዓል ህግያ አዳጊት ወንሳል ዋታ አነ ምንቱ ለእግል አደሚ አፍለሃይብ ወምንቱ ጽሙም አው ልጉም ለወዲዩ ወምንቱ ራየት ለልሃይቡ አው ምንቱ ዕውር ለወዲዩ አነ ረቢኮ ከእዘጊስ አነ እትህግያካ እግልስዴካቱ ወለትብሉ እግል ዓለማካቱ ምናተ ሙሰ ቤላ ወሞላዬ ዓፌኒ ሓሰብከ ብዕድላክ ሓሪት ቀደብ ረቢ ድድ ሙሳ ገህራ ወቤላ ሑከ ሃሩን ለላዊ ሀየ ሰኒ ክምልት ሃጋ እምር ህቱ አስከ እንንቱ እትገበይ ሃላ ወህቱ እብ መርኢትካ እግልት ለወቅቱ እንተ እግል ትትሃገዩቱ ወዘዖታት እግል ተእትከብቱቱ ኦሮኩምካ እትግያሁ እግል ስዴቱ ወምክም ወዱ እግል ዓለመኩምቱ ህቱ ለሸዓብ እግል ትሃጌካቱ ወክም አፉካ እግል ግባካቱ ወንተ እግልኩም ሰረቢ እግል ትግባቱ ላኪን እላ ሞራ ንሳ እትዴካ ሙዕጅዛት እግል ትአጅረባ ከሙሳ አስክ የስሩን ሐሞሁ አቅበላ ወቤለዩ አስክ ሸዓብየ ዲብ መስር አቅብል ሕደገኒ ሕያይ ታርፍ ምኖም ምን ላለ እግል ርኤ ከየስሩን እግል ሙሳ ሰዓዳት ትሌካ ቤለዩ ወረቢ እግል ሙሳ ዲብ ምድየን ቤለዩ አስክ መስር አቅብል ጌሊብ ለግሎቅ ተሉካ ለሐዛ ዓለውት ማየተው ከሙሳ ሒማሁ ወውላዱ ናስኣ ውትአድግ ጻዕነዮም ወጅሃት መስር ትወጅሃ ውትድህም ወረረቢ ረፍዓ ወረቢ እግል ሙሳ ቤለዩ ዶለት አስክ መስር ታቀብል ክላ ለምስትንክራት ሌላ አምለኮካ ቀደም ፍርዖን አጅርያ ላኪን ልብ ፍርዖን እግል አጽንዕቱ ሰበቡ ለሸዓብ ሊጊሶ እግል ሕደጎሚኮ ሐቆሁ እግል ፍርዖን በሉ እሊ ረቢ ለዓለነዩቱ እስራኤል ወድ ብክርየታ ወበላቅኮካ ወልየ ሊጊስ ሕደጉ እግል ልዕበደኒ ላኪን እንተ ሊጊስ እግል ትሕደጉ አቤካ ሰበቡ ወድ ብክርካ እግል አሞቱ ወድ ገበይ መስር እተማዕረፊት ረቢ ሙሳ ጥቃበላ ወእግል ለቅተሉ ሸአጋ ላኪን ሰፉራ ሳውነት ነስአት ወሐሸፈት ወልዳ ገርበት ወአቃብ ሙሳ ተምተመትበ ወቤለት እብይቁን እንተ እግልየ መርዓዊ ድም እንተ ከረቢ ተርካይሉ ለወቅት ለሀይ ሂታ መርዓዊ ድም ትቤ ወክሽቦ ጥቃስድ ዓለ ወረቢ እግል ሃሩን ቤለዩ አስካባ ዶበት ጊስ ጎር ሙሳ እግል ትትራከብ ከጎር ሙሳ ትራከባ እደብር ረቢ ወሰዓመዩ ኦስር ሙሳ እግል ሃሩን እብአይ ጋር ለረቢ እግል ይበሉ ለአከዩ አስአለዩ ወበርዱ እብክላ ለሙዕጅዛት ለረቢ እግል አጅርያ አመረዩ ሙሳ ወሃሩን አስክ መስር አቅበለው ወሰብ ገጽ እስራኤል ኩሎም ገጽ ሕድ ጀምዐው ወሃሩን እበ ረቢ እግል ሙሳ ቤለዩ ኩሉ አስአለዮም ወሙሳ ቀደመ ሸዓብ ሙዕጅዛት አጅራ ውህቶም አምነው ወረቢ ሕሱር እቦም ከምዓላ ሰምዐው ወክርበቶም ክምረአ ከራክዐው ወሰጅደው

ሓይሳ መተንስየት መከለስ እሊ ክፋል ምነጽበጡ እፍሃም ወሰመረት ፋግራ ምግል ትግብኦ ንትመኒ ወክም ዲማና እብ ተዕሊቓትኩም ወምክርኩም እግነትነፋዕ ወትሰኣላትኩም እግል ንብለስ ድሉያምሕና

ሓይሳ መተንስየት እትመከለስሊ ክፋል ምነጽበጡ እፍሆም ወሰመረት ፋግራ ምግል ትግብኦ ንትመኒ ወክም ዲማና እብ ተዕሊቓትኩም ወምክርኩም እግነትናፋዕ ውትሰኣላትኩም እግል ንብለስ ድሉያምሕና